እዚ ካፍ ፍራይስ ራዲዮ ፎር ሽቱትጋርት ፍኖ ዳ ኤርትራውያን ተቀማጦ ሽቱትጋርትም ከባቢያን እዩ ዳ ኤርትራውያን 99.2 ሜጋሄርስ ካብል ንዝጥቀሙ ብ202.1 ከምኡውን ብኢንተርነት ንክትከታተሉ ትደልዩ www.price-radio.de ይመሓላለፍ።

0: ተፈቲሑ ናይ ኩልና ሽግር ስለ ዝፍታሕ ናይ ግድን ግዜና መስዋዕቶ ንከፍለሉ ኣለና። ካልእ ተወሳኺ ክብሎ ዘሊ ኣብ ሓፂር ግዜ ንሕና ነዞም ናይ ስዊድን ብዛዕባ እዚ ፕሮጀክት መሰበልናዮም ክንደይ ምልውዋጥ ሓሳባት ምልውዋጥ ምሳና ገይሮም ኣብ ሓፂር ግዜ ተበጊሶም ከባቢ 1 ሚልዮን ዩሮ ኣኪቦም ኣሎ ኣብ ፍርቂ ዓመት ዝኣክል። ሕጅስ እቲ ድሕር ደሊኻ ዘይከኣል ነገር የለ፣ ድሌት ይወሰኒ። ሕጂ እቲ ናሕና ከማ ንበለስ ካብ ናቶም ሶም ዝገብሮ ዘለዉስ ወፍሪ ወፈያ እዩ። ንሕና ግን ወፍሪ ውሕስነት ዘሎ ወፍሪ ኣብዚ ኩላትካ ክሳተፎስ ክንደዒ ናይ ግደን ኢና ንብል ሓሳብ ሲ እቲ ናይ ስዊድን ክንረአ ከለና ከማነይ በቲ ሓደ ቅዱስ ቅን ሓድረከ በቲ ከዓኒ እንታይ ሕማቀት ኢና ከዓ ንብል ነዛ ነብስና ነብላ ሞኒ ኣብዚ ደጊመ ክዘኽር ደሊ ንኩሉ ሰብ እዚ ዕደል እዚ ረኪብና ዘለና ኣገዳሲ ስለ ዝኮነ እስክንጥቀመሉ ኣለና ጥራሕና ንብል እስኹም ነዚ ብግምት ኣእቲኹም ዕድል ምሃብኩም እንደ ብጣዕሚ ብልቢ ነመስግነኩም። ሓደ መዓልቲ ገዛና ዓዲግና ሳብቲ ገዛና ኮይንኩም ማእከል ኣዳራሽና ኮይንኩም ትፈንብሉ መዓልቲ የብፅሓና ኢና ንብል ኣኒየለይ
1: ኣማን ናይ ሓቂ ንሕና ብሽምና ብሽም ሰማዕትና እናመስገና። እዛ ኣብ መጨረሻ ዝሃብካዮ ሓሳብ ግን ሓቢርና እውን ምስኦም ከነዕልል ክንፍትን ኢና። እቲ ቅዱስ ዕላማ ተረዲእዎም ሲ ኣብዚ ስኻትኩም ከለኹም ነቲ ሓሳብ ኣስኒቕኩሞም ነቲ ሓሳብ ከዓ ብዝለዓለ ከምኡ ምግባሮም ናይ ብሓቂ ኤርትራውያን ደቂ ሓደ ልቢ ኣካል ዲያስፖራ ናቶም እውን ምስኦም ኮይና እውን ብሓንሳእ ናይ ሓባር ዘተ ንምግባር እውን እስኻ ተወሃህደልና ሓደ መደብ ክንሰርዕ ኢና ሓደ መዓልቲ የቐኒየልና ኣማን ሃወይ በቲ ዝገበርካልና ተሳትፎን ተገዳስነትካ ናብ ግዜ ናይ ዕረፍቲ ግዜ ፅቡቅ ናይ ዕረፍቲ ግዜካ ይግበረልካ። ኦኬ ሓራይ ሓራይ ኦኬ ቻው ኣማን ሃወ ቻው ቻው።